0: Саламатсыздарбы, урматтуу угармандар жана көрөрмандар. Сиздер менен K2K радиосу Кыргызстан менен Кореянын ортосундагы маданий алтын көпүрө. Кореяда май айы өзгөчө үй бүлөгө арналгандыктан бүгүнкү биздин эфир дагы үй бүлөгө арналмакчы.
1: Аннасео чүнгеанын чончия여러분. K2K радио ушинин것은 진심으로 환영합니다. 오늘은 우리가 가족 문화의 결혼 전통 키르기스와 한국의 비교 대한 주제가 있을 것입니다. 아이베리, 잘 지내죠?
0: 잘지.
1: 우리 아이베리는 지금 전북대학교에서 공부하는 중이에요. 오늘은 아이베리와 같이 저는 아이다. 한국 가고 키르기스탄은 가족 문화 결혼 전통 대한 이야기를 할 것입니다.
0: 유빌로는 바샤타 아테네 демекчи, анда алгач эле Атена жөнүндө ырылсак, Аяна Касымова жана Айыма Айлчиевадан Атена деген ыр.
1: Чыгым여러분들께 음악을 하는 시간이에요. 지금 여러분들 Айыма Айлчиева, Аяна Касымова, Атена 부모님이라는 노래를 들 것입니다.